0: ተመስገን፣ በጣም እናመሰግናለን።
1: እኛም በዚህ ማስጠንቀቂያ የዛሬውን ክፍል እናጠናቅቃለን። ሃና ከጥፋቷ ተማሪ ሆን ሁለቱ የወንድማማች ልጆች ተቀናቃኝ የኮሙኒኬሽን ቡድኖችን እየመሩ የምርጫ ቅስቀሳዎችን እንዴት ይፈጽማሉ? ይህን ለማወቅ የሚቀጥሉትን ክፍሎች መከታተል እንዳትዘነጉ። እስከዛው ይህንን ክፍልም ይሁን ከዚህ በፊት የተላለፉ ሌሎች ድራማዎችን መስማት ከፈለጋችሁ ድረገጻችንን ጎብኙ ወይንም በFacebook ገጻችን DW አማሪክ ላይ ፈልጉን። እስከሚቀጥለው ጊዜ ደህና ሁኑ።
2: የዲጂታል ግንዛቤ